0: እንደምናምሽታችኋል አድማጮቻችን። የማክሰኞ ምሽት የቢቢሲ አማርኛ የራዲዮ ፕሮግራማችንን ጀምረናል። በዛሬው ፕሮግራማችን ከሳምንት በላይ በእስር ላይ የምትገኘው ጋዜጠኛ ሳልሳዊት ባይነሳኝ እስካሁን ፍርድ ቤት አለመቅረቧ
1: ፍርድ ቤት ልትቀርብም ስላልቻለች በምንድን ነው የተጠረጠረችው የሚለውን ጉዳይ ፎርማሊ ወይ ደግሞ ኦፊሻሊ ልናቀ አልቻለም።
0: በሊቢያ ኢትዮጵያን ስደተኞች የመጠጠል ጥቃት እየደረሰብን ነው ይላሉ።
2: ባሩን ቀድመ ተከፍላለ እሱን ትበላለ እንደገና እስር ቤት ይገባለ የእስር ቤቱን ደግሞ ካፕሌት ይወጣለ እንደገና ስራ ቦታ አሁን ወደ ሀገራችን መግባትም አልቻለንም ከዚህ ሀገር መውጣትም አልቻለንም እዚህ ሀገር መኖርም አልቻለንም።
0: የስፖርት ዘገባም ማካተናል። ስርጭታችንን በቀጥታ በፌስቡክ በዩቲዩብ በናይልሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁ እንድትቆዩ ግብዣችን ነው። በፖሊስ ከተያዘሽ ከአንድ ሳምንት በላይ የሆናት ጋዜጠኛ ሳልሳዊት ባይነሳኝ እስካሁን ፍርድ ቤት እንዳልቀረበች ቤተሰቧና ጠበቃዋ ተናገሩ። የቀድሞዋ የዋልታና ፋና ጋዜጠኛ ባለፈው ሳምንት ሰኞ ለጥያቄ ተፈልጋለሽ በሚል ከአጋዥዋ ጋር ከመኖሪያ ቤቷ መወሰዷንና አጋዥዋ በሁለተኛው ቀን ብትለቀቅም ሳልሳዊት ግን እስካሁን በእስር ላይ እንደምትገኝ እህቷ ሃይማኖት ባይነሳኝ ለቢቢሲ አስረድታለች።
3: የሆነው ሰኞ ላስት ዊክ ሰኞ ለት ነው የተወሰደችው ከቤቷ ነው ከቤት አጋዥዋ ጋር አንድ ላይ ነው የወሰዷት። ለኔ ያሳወቀችኝ ወደ 9 ተኩል ምናምን የሚሆን ሰዓት ላይ ደውላ ለጥያቄ ስለምንፈልገሽ የወሰድንሽ ነው ብለውኛል ብላ ነበር ኢንፎርም ያደረገችኝ። ሶ ከዛ በኋላ ወደ 12 ተኩል ምናምን አካባቢ ራሷ ደውላ አልባሳትና ምግብ እንዳቀብላት ደውለችልኝ። ሶ ኢሚዲየትሊ በማግስቱ ማክሰኞ ጠዋት ሲሄድ ማግኘት እንደማልችል ቤተሰብ መገናኘት እንደማትችል ነገሩኝ። ሶ ማክሰኞ ዕለት እሱን እንዳለ ሆኖ ወደ ፍርድ ቤት ሄድን። ፍርድ ቤት ትቀርባለች ብለን አስበን ስለነበረ በማግስቱ ፍርድ ቤት አልቀረበችም። ማክሰኞ ጠዋትም ማክሰኞ ከሰዓትም አልነበረችም። ሶ ወደኋላ ተመልሼ እኔ ወደ መርማሪዎቹ ቤት ናቸው ወይ እናገኛት ወይ ደግሞ ፍርድ ቤት አቅርቡልን ምንድን ነው የሆነው ያለው ነገር የሚል ጥያቄ አቅርቤ ነበረ። ን ያገኛቸዋት አይደለም ምናምን አይነት ነገር አሉና ን ሂዶ ኦርደር ነገር አደረገ። ከዚህ በኋላ ቤተሰብ ጋር ትገናኝ የሚል ማለት ከሮብ ጀምሮ ያሉትን ቀኖች አግኝቻታለሁኝ። ሰኞና ማክሰኞ ያው ጨለማ ክፍል ውስጥ ነበር የነበረችው። ኢቬንቹዋሊ ከዛ ጊዜ በኋላ ስንጠይቃቸው ጠብቁ ያገኛቸዋት ማውደት ጠብቁ በሚል ሲመልሳቸው አንድ አይነት ነው። ሶስተኛ ፖሊስ ጣቢያ የሚባለው ላይ ፒያሳ ጋር ያለው ፖሊስ ኮሚሽን የሚሉት ማለት ነው። ሶስተኛ ፖሊስ ጣቢያ አንዳንዴ ማዕከላዊ ይባላል። እዛ ያሉ መርማሪዎች ናቸው ጠብቁም እያሉን ያሉት። እሷም የምትገኘው ኤግዛክትሊ እዛ ቦታ ነው።
0: የጋዜጠኛዋ ጠበቃ የሆኑት አቶ ዘውዱ በቀለ ደንበኛቸው እስካሁን ፍርድ ቤት ባለመቅረቧ አካልን ነፃ የማውጣት ክስ መመስረታቸውን ተናግረዋል።
1: ከቤተሰቦቿ በደረሰኝ መረጃ መሰረት ሰኔ አንድ ቀን 2018 ዓ.ም መኖሪያ ቤቷ ወደ አዲስ አበባ ፖሊስ ኮሚሽን ተቋም እንደተወሰደች እና አዲስ አበባ ፖሊስ ኮሚሽን ተቋም ከደረሰች በኋላ ደውላ እዛ እንዳለች እና እንዲጠይቋት እንደገለጸችላቸው ነው የገለጹልኝ። ከዛም በኋላ ፍርድ ቤት ትቀርባለች ብለን ነበር የጠበቅነው። ፍርድ ቤት ልትቀርብም ስላልቻለች በምንድን ነው የተጠረጠረችው የሚለውን ጉዳይ ፎርማሊ ወይ ደግሞ ኦፊሻሊ ልናቀ አልቻልንም። እንደ ባለሙያ ምንድን ያደረግ ነው በፍታብሔር ስነስርዓት ህግ ቁጥር 177 መሰረት ያው እንደዚያ ያሉ ሁኔታዎች በተከሰቱ ጊዜ አንድ ሰው አካል ነፃ ለማውጣት ለፍርድ ቤት የክስ አቤቱታ ማቅረብ መብት ስላለው ያንን መሰረት አድርገን በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ፍትሐብሔር ችሎት አንደኛ ልዩ ልዩ ችሎት ክስ መስርተናል። ሳልሳዊት ባይነሳኝ ፍርድ ቤት ልቀርብ ስላልቻለች እስሯ ከህግ አንጻር ያው ህገወጥ እስር ነው ተብሎ ቢታሰበው በዚህ ጊዜ ደግሞ አካልን ነፃ የማውጣት መብት ያላት በመሆኑ እሱን መነሻ አድርገን ፖሊስ ኮሚሽኑ ለምን እንዲያዛት እና በምን አግባብ እንዲያዛት እስካሁንም ያለ ፍርድ ቤት ትእዛዝ ያቆያት በመሆኑ ያለምንም ቅድመ ሁኔታ ከእስር እንዲለቃት ዳኝነት ጠይቀን ለፍርድ ቤት አመልክቻ አስገብተናል።
0: የእስር አያያዟን በተመለከተም ጠበቃዋ ይህንን ብለዋል።
1: ባለኝ መረጃ ምንም አካላዊ ጉዳት ወይም ደግሞ ተጽዕኖ ያለባት እንደሆነ ምንም መረጃ የለኝም። ሆኖም ግን ማንም ሰው ያለ ፍርድ ቤት ትእዛዝ በምን እንደተጠረጠረ እንኳን በፍርድ ቤት ቀርቦ ሳይገለጽለት በእስር መቆየት ራሱን ይቻለ የስነ ልቦናም ያካልም ተጽዕኖ ስላለው እሷ በዛ ሁኔታ ላይ እንዳለች ነው ታሳቢ የሚደረገው።
0: በጉዳዩ ላይ የአዲስ አበባ ፖሊስ ኮሚሽንን ለማነጋገር ለኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር ቶማስ በተደጋጋሚ ብንደውልም ስልካቸው ባለመነሳቱ አልተሳካም። በሊቢያ በስደት የሚገኙ ኢትዮጵያውያን ከቅርብ ጊዜ ወዲህ የመጤጠል ጥቃት ሰለባ የሆኑ እንደሆነ ተናገሩ። ቢቢሲ ያነጋገራቸውና ስማቸው እንዲገለጽ ያልፈለጉ ኢትዮጵያውያን እንደሚሉት ካለፉት 2 ሳምንታት ወዲህ ሊቢያውያን ከፍተኛ ስቃይ ያደረሱባቸው እንደሆነና አገራችንን ለቃችሁ ካልወጣችሁ እንገድላችኋለን ይላሉ እንደሚያስፈራሯቸው አብራርተዋል። ቀደም ብሎ ጥቃት ይደርስባቸው የነበረው በታጣቂዎች እንደነበረና አሁን ግን ተራ ዜጎች ጭምር በቤታቸው ጋራጅ ውስጥ ያጎሩ ገንዘብ አምጡ ይላሉ ድብደባ ያደረሱባቸው እንደሆነ ተናግረዋል።
4: ትሪፖሊ ዋና ከተማ ውስጥ ነው የሚኖረው። ከዛ ያለንበት ሁኔታ ደግሞ በጣም አስቸጋሪ ሁኔታ ውስጥ ነው ያለነው።
5: ምንድነው አስቸጋሪ የሚያደርገው?
4: በቃ ሰዎቹ ሰውን ለመጥላት ስራ ቦታ ደግሞ መጥቶ እንትን እያደረጉ ማታ መተኛት የለም። አስሬ በየት በኩል ገቡ በየት በኩል እንትን አሉብኝ ብለው ከቤት ማፈት አለ። ከግቢ ደግሞ መውጣት አንችልም። አትክልት ነገር የሆነ የተለያየ ነገር የምንበላው ነገር ዳቦ እንኳን ገዝተን መውጣት አንችልም።
5: ለምን?
4: ትያዛለ። በቃ ይይዛል። አንድ ወጣት ይዞ ያስራል። ሁሉም የራሱ የቤቱ መጋዘን አለ፣ ከመንግስት ውጭ የሆነ አካል ማለት ነው።
5: ለምንድን ነው የሚያስሩት?
4: እነሱን ደግሞ ብር ጠይቀዋሉ። በቃ አስሮ ብር ትጠየቃለ፣ ትቀጠቀጣለ። ሁሉም በመንግስት ሁሉም በየቤቱ በየመኖሪያ ቤቱ መጋዘን አለ። ገባ?
5: ስለዚህ ስደተኞችን እያሰሩ ብር መጠየቅ እንደ አንድ ንግድ ይዘውታል ማለት ነው?
4: አዎ፣ ሁሉም ወጣቱ በየመኪናው ያሰረ ከመንግስት ውጭ ሆነ። እነሱን ደግሞ በሆነ በኩል ሽፍቶች ወጣ ደግሞ ሚሊሻ ተብሎ ደግሞ እነሱን ቤት ሰብረው እየገቡ ያስራሉ፣ ይቀጠቅጣሉ። እነሱን በግላች ብር ብር ይወስዳሉ። ከዛ እነሱን ደግሞ አልፈ ደግሞ የሆነ ሰዓት ደግሞ የመንግስት አካሉ እነሳል።
5: ለመንግስት አካል ቅሬታ አታቀርቡም ወይ?
4: ብዙ ጊዜ አቅርበናል። እነሱ በቃ ሁሉም ተያይዞ ነው አንድ ነው። ግማሹ ደግሞ ከሀገራችን ይወጣሉን ብለን ደግሞ ወደ ባህር ስንሄድ ደግሞ ወደ ባህር ደግሞ ይዞ ይመልሳሉ፣ እዛ ያስራሉ። በዛ በኩል ደግሞ ብር ይጠይቃሉ። ብሩ እንደገና የባህሩን ቀድመ ትከፍላለ፣ እሱን ትበላለ፣ እንደገና እስር ቤት ትገባለ፣ የእስር ቤቱን ደግሞ ከፍለ ትወጣለ፣ እንደገና ስራ ቦታ። አሁን ወደ ሀገራችን መግባትም አልቻለንም፣ ከዚህ ሀገር መውጣትም አልቻለንም፣ እዚህ ሀገር መኖርም አልቻለንም። ብቻ ስቃይ ነው።
5: እንደው በቅርብ የሰማሃቸው ብዙ ታሪኮች ይኖራሉ፣ አንተም ላይ የደረሰ ምን አይነት ነገር ነው የሚያደርሱባችሁ?
4: በቃ በቅርቡ የታሰሩ ልጆች አሁን ወንድሞቻችን ነው። ከኛ አጠገብ ከቤት የወጡ ልጆች አለ። ኦቲሻል ሰፈር ይባላል። ሰ ልዩ ሰፈሩ ተከራይተን ቤት የምንኖርበት ሰፈር ማለት ነው። ከዛ የነበሩ ልጆች ታሞ ምናምን ቤት ውስጥ ነበሩ። ከቤት ውስጥ ደግሞ ገብቶ በር ሰብሮ ገብቶ ልጆቹ ወጡ። ቤት ሰብሮ ይዞ ወጡ። ከዛ እዛ ወስዶ እስከ 3 ሳምንት ድረስ የት አሉ የት እንዳሉ ምናምን ሳናቅ ደግሞ ከ3 ሳምንት በኋላ በራሳቸው ስልክ ደውሎ ይህን ያክል ብር ከከፈላችሁ ልጆችን ልለቅ እንችላለን አሉ። $6,000 ምናምን ከከፈላችሁ ልጆች እንለቃለን አሉ። ከዛ ልጆች $6,000 ከፍለን እንኳን እንደገና ከብስተን ብሩ በግሩፕ ምናምን አስረን ብሩን ከፍለናችሁ ልጆችን አስወጣል አሉ ልጆች ሆኑ።
5: እንዴት ነው ብር የምታገኙት? $6,000 ያህል
4: በቲክታክ ምናምን ትልልቅ ፎሎወሮች ያሉበት ቤት ገብተን በፎሎ ቻሌንጅ በቃ ለመና በብዙ አቅጣጫ ምናምን እያለቀሰን፣ ያው ሶሻል ሚዲያ በአሁኑ ሰዓት ይታወቃል፣ ሁሉም እያለቀሰን ስለ ሚዲያ።
5: የሰው ቤት ተከራይታችሁ ነው የምትኖሩት አይደል?
4: እሱም ያ ተከራዩ ደግሞ ከቤት ቤት ልቀቅ እያለ ተከራዩ ቤት እንዳይከራይ እያደረጉት ነው። ሰላማዊ ሰልፍ ወጥቶ ሰሞኑን ተከራዮች ከቤት ውጡ እያሉ አሁን በተደጋጋሚ ወንጉደ እየፈጠሩ ነው። የምንኖርበት ቤት ደግሞ ወጥተን የት እንሄዳለን? አሁን ዩኤን ደግሞ ዘጉ። ከቤት ውጡ ሳይሉ በፊት እዛ በሰላማዊ ሰልፍ ወጥቶ ሰው ህዝቡ ተሰብስቦ ዩኤን አዘጉ። ተቃውሞ በህዝቡ ሴት፣ ህጻናቶ፣ ሽማግሌዎች እንደዚህ ወጥቶ ስደተኛ አንፈልግም ብሎ በበራፉ ላይ የሆነ መትራምት መኪናምቶ አፈር ደፍቶ በሩ አዘግቶታል። ህክምና አናገኝም። አሁን ከምን ሐኪም ቤት ብንሄድ ህክምና አይሰጡም።
5: የኢትዮጵያ ኤምባሲ የለም እዛ?
4: ኢትዮጵያ ኤምባሲ የለም።
5: ስለዚህ ጉዳያችሁን አቤት የምትሉት ለማን ነው?
4: ማንም የለም።
5: ወደ ኢትዮጵያ መመለስም አልቻልንም ብለኸኝ ነበር። ምንድን ነው የከለከላችሁ ወደ ኢትዮጵያ ለመመለስ?
4: በምን ይመለሳል? በምን እንዴት ነው የሚመለስ? ሁሉም አሁን እኛ በሳራ በረሃ ነው። ሱዳን እዛ ረብሻ ስትነሳ በሳራ በረሃ ነው ገባል። ፓስፖርትም የለንም። ሌላ ዜጋ አሁን ጎረቤት ሀገሮች እንደ ናይጄሪያ እና ካይሮ ያሉት እነሱ ወደ ሀገራቸው የተመለሱ ነው። እንባታላችሁ ለእንባታችሁ ነው ተናግረው ምናምን። የእኛው ግን ህፃን ልጅ የያዘ ያለው ሌሎች ሶስት ልጅ የያዘ ያለ እየታመመ ያለ
5: አዳዲስ የሚመጣ ሳለ
4: ይህን እያየ እንዴት ይመጣል? ሁለተኛ ደግሞ ሱዳንም ሲክ ስለሆነች ሱዳን ያው ብዙም ስላለች አይመጣም። በፊት ፖሊስ ምናምን ነበረ፣ ሚሊሻ ምናምን ነበረ፣ አሳዶ የሚይዙ ነበረ፣ የሚያስሩት ነበረ። አሁን እኮ ያው አሳዶ ቢይዙም ወንጀለኛ ነው ከተባለ የሆነ የመንግስት ፖሊስ ጣቢያ የመንግስት እንትን ነገር አካል ወስዶ ከሶ እዛ አስሮ ቢጠይቁ አሪፍ ነው። አሁን እኮ ሚሊሻዎች በየግላቸው አስሮ እየጠየቁ ነበር። እነሱ ትተው ህዝቡ ነው ተነሳው። ህፃናት፣ ሽማግሌ፣ ሴት ወንዱ ስለተነሳ ቤት እኩል ትወጣለ። ካለበት ቦታ ከቤት እንዴት ትንቀሳቀሳለህ?
5: ከቤት ወጥታችሁ በሰፈር ውስጥ ሲያገኟችሁ ምንድን ነው አሳደው ይዟችኋል? ምንድን ነው የሚሆነው?
4: አሳደው ይዛሉ ወደ አራት አምስት ሆኖ በመኪና ይቀጣሉ። የት ይዞ እንደሚሄዱ አይታወቅም።
5: ከዛ ምንድን ነው የሚያደርጉት?
4: ከዛ በቃ ይዞ እጅግር ምናምን አስሮ ይቀጠቅጣሉ። ብር ጠይቃሉ። 6-7 ሺህ ብር ጠይቃሉ። የሀገር ጥሮ ካልከፈልክ አሳልፎ ይሸጣል። እሱም እንደዛ ያደርጋል። ወደ 10 ሺህ ብር ምናምን የቀጠቀጠ ይጠይቃል። ያ እንትን ካልክ ደግሞ በቃ ሁላልትን እስኪያወጣ ድረስ ይደርሳሉ።
0: ሌላ ስሙ እንዲገለጽ ያልፈለገና በሊቢያ ነዋሪ እንደሆነ የገለጸልን ኢትዮጵያዊ ጥቁር በመሆናችን ብቻ ሕክምና እንኳን ማግኘት አልቻልንም ይላል።
6: ድሮ መንግስት ነበር የሚያስረን፣ አሁን ግን ህዝቡ ነው የተነሳብን። የሰፈር ዱርዬ በፊት ሰው ይዞ ያስር ነበር። አሁን መሃል ከተማ ሰው ይዘው $5,000 አምጣ ይላሉ። ታመ ሆስፒታል ብትሄድ ጥቁር በመሆነ ብቻ አገልግሎት አታገኝም። ታሞ የሚሞት ብዙ የኛ ሰው አለ። ዳቦ ቤት ሄደን አንሸጥም ይሉናል። እናንተ ጥቁሮች ናችሁ በሽታ ያመጣችሁብን ይሉናል። ከቤት የተባረሩ በአከራያቸው የተዘረፉ አሉ። ስራ አጥነት የተፈጠረው በስደተኞች ነው ብለው ውጡልን ነው የሚሉን። ኢትዮጵያውያን የታሰሩ የተገረፉ ብዙ አሉ። እናት ከልጇ ተነጥላ ታስራለች። የማቃቸው ሰዎች አሉ። የስደተኛ ጉዳይን ፖለቲካ የሚያደርጉ ሰዎች ደግሞ ስደተኛ ገድለው ይጥላሉ። ኢትዮጵያውያን የተገደሉ አላውቅም። ኤርትራውያንና ሱዳኖች ግን ተገድለው አይቻለሁ። ኢትዮጵያውያን ታሞ የሞቱ አውቃለሁ። እዚህ መሞት ራሱ ቀላል አይደለም። የቀብር ቦታ አታገኝም። ወረቀት አምጣ ይላሉ።
4: የገና በከመን ካውረቃታ ወረቃት ይገዱ ያኒ ደረላን ሐማራ።
0: በሊቢያ የሚገኙ ኢትዮጵያዊ ስደተኞችን በተመለከተ ተጨማሪ መረጃ ለማግኘት የውጭ ጉዳይ ሚኒስትርን ለማነጋገር ሞክረን አልተሳካልንም። አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ አጫጭር ዜናዎችን ላሰማችሁ። የአሜሪካ የጦር አውሮፕላን ተከስክሶ የቦይንግ ሰራተኞችን ጨምሮ 8 ሰዎች ሞቱ። የጦር አውሮፕላኑ ትናንት መደበኛ ፍተሻ ያደረገ ሳለ ነበር አደጋው የተከሰተው። የአደጋው መንስኤ እስካሁን አልተገለጸም። የኢራንን ጦርነት የሚያስቆመው ስምምነት እንደተፈረመ ዝርዝሩም በቅርቡ ይፋ እንደሚደረግ ትራምፕ አስታወቁ። የስምምነቱ ይፋዊ ፊርማ የማኖር ስነ ስርዓቱም የፊታችን አርብ በጄኔቫ የሚከናወን ይሆናል ተብሏል። ኢራን ከአሜሪካ ጋር በሚኖራት ቀጣይ ድርድር የእስራኤል ወታደሮች ሊባኖስን ለቀው እንዲወጡ እንደምትጠይቅ ማረጋገጫ ማግኘቱን ሄዝቦላ አስታወቀ። ቡድኑ እስራኤል ከሊባኖስ ለቃ ካልወጣች በአሜሪካና በኢራን መካከል የኒውክሌር ስምምነት አይኖርም ሲል ለሮይተርስ ተናግሯል። የእስራኤል ኃይሎች የመብት ተሟጋቾች ላይ ፈጽመዋል የተባለውን ጥቃት አውስትራሊያ መመርመር ጀመረች። የእስራኤል ኤምባሲ ቃል አቀባይ በክሱ ላይ ምንም ተአማኒ ማስረጃ የለም ያሉ ሲሆን ይፋዊ ቅሬታ እንዳልቀረበባቸውም አስታውቀዋል። የኢራን ብሔራዊ ቡድን በዓለም ዋንጫ በጣም መጨቆኑን አሰልጣኙ ተናገሩ። አሰልጣኝ አሚር ጋሊዮን ከኒውዚላንድ ጋር 2-0 መውጣታቸውን ተከትሎ በሰጡት አስተያየት ተጫዋቾቹ በመጨረሻው ሰዓት የጉዞ ክልከላ እንደተጣለባቸው ተናግሯል። ዜናዎቹ እነዚህ ናቸው። ሌሎች ዝርዝር ዘገባዎችን በድረገጻችን ላይ ታገኛላችሁ። የኤምኤስኤፍ ሰራተኞች ለምግብ ድጋፍ ወሲብ በመጠየቅ በሱዳናውያን ስደተኞች ላይ ጥቃት መፈጸማቸው ተገለጸ። በፈረንሳይኛ ምህጻሩ ኤምኤስኤፍ በመባል የሚታወቀው ዓለም አቀፉ የድንበር የለሽ ሐኪሞች ድርጅት ሰራተኞቹ የእርስ በርስ ጦርነትን በመሸሽ ደህንነትን ፍለጋ በተሰደዱ ቢያንስ 59

0: አሶሺየትድ ፕሬስ አስተውቋል። ድርጅቱ ለወሲባይ ድርጊት ሰዎችን ማዘዋወር ተብለው ሊጠቀሱ የሚችሉ ተደጋጋሚ ድርጊቶችን ማግኘቱንም በሐምሌ ወር ባወጣው የውስጥ ሪፖርቱ ይጠቁማል። ከተጎጆቹ መካከል አንዳንዶቹ አስፈላጊው ድጋፍ እንዳይቋረጥባቸው በመስጋት ስለተፈጸመባቸው ጥቃት ከመናገር መቆጠብ እንደሚመርጡ ዘገባው ጠቅሷል። ጥቃቱን ሪፖርት ያደረጉትም ቢሆኑ አንዳንዴ ምንም አይነት ምላሽም ሆነ ድጋፍ እንዳላገኙም MSF በራሱ ሪፖርት ላይ ያመነ ሲሆን የቅሬታ ማቅረቢያ ስርዓቱም በአብዛኛው ውጤታማ አልነበረም። MSF የወሲባይ ጥቃት ድርጊቱን ለመረመሩ የአሶሺየትድ ፕሬስ ጋዜጠኞች በሰጠው ምላሽ ይህ የስነ ምግባር ጉድለት የMSF እሴቶችንና ኃላፊነቶችን በከፍተኛ ሁኔታ የጣሰ ነው፣ በደረሰው ጉዳትም ክፉኛ አዝነናል ብሏል። ሱዳን በአገሪቱ ወታደራዊ ኃይልና ፈጥኖ ደራሽ ኃይሎች መካከል በተፈጠረ የስልጣን ሽኩቻ ከ3 አመታት በፊት ነበር ወደ እርስ በርስ ጦርነት የገባቸው። ከ11 ሚሊዮን በላይ ሰዎች ከቀያቸው የተፈናቀሉበትና 28 ሚሊዮን የሚሆኑት ደግሞ ለከፋ ረሃብ የተጋለጡበት ይህ ጦርነት በአሁኑ ወቅት በዓለም ላይ አስከፊውን ሰብአዊ ቀውስ ያስከተለ የእርስ በርስ ጦርነት መሆኑ ይገለጻል። ምንም እንኳን ትክክለኛው የሟቾች ቁጥር ባይታወቅም ጦርነቱ ቢያንስ የ150,000 ሰዎችን ህይወት እንደገጠፈና ሟቾቹ እስከ 400,000 ሊደርሱ እንደሚችሉ ይታመናል። በዚህ የእርስ በርስ ጦርነት ውስጥ መጠነ ሰፊ የወሲብ ጥቃት እንደ ጦርነት መሳሪያነት በሰፊው ጥቅም ላይ መዋሉ የተዘገበ ሲሆን ህጻናትን ጨምሮ ወንዶችና ሴቶች የጥቃቱ ሰለባ ሆነዋል። በመጨረሻም የዓለም ዋንጫን በተመለከተ መረጃዎችን ሊነግረን ገላና በላይ እዚህ ስቱዲዮ ይገኛል። ገላና ውድድሩ እንዴት እየሄደ ነው እስካሁን?
1: የዘንድሮ ዓለም ዋንጫ 16 ጨዋታዎችን አስተናግዷል እስካሁን የዛሬውን ሳይጨምር ማለት ነው። እና የተመዘገቡትን ውጤቶች ምን አይ እንደሆነ ከዚህ በፊት ከተደረጉ የዓለም ዋንጫ ውድድሮች ሁሉ ለየት ያሉ ውጤቶች የተመዘገቡበት ነው። የትላንትናውን 3 ጨዋታዎች ጨምሮ ከተደረጉ 16 ጨዋታዎች 8ቱ አቻ በሆነ ውጤት ነው የተጠናቀቁት። ይሄ ደግሞ በውድድሩ ታሪክ ለመጀመሪያ ጊዜ የተመዘገበ ውጤት ነው። ከተጠበቁ ውጤቶች መካከል ደግሞ የትላንትናው የኬፕ ቨርዴ እና የአውሮፓ ሻምፒዮን ስፔን ያደረጉት ውድድር ነው። ቤልጅየም ከኢጅፕት ያደረጉትም ውድድር እንደዚሁ በአቻ ውጤት ነበር የተጠናቀቀው። የዓለም ዋንጫን 5 ጊዜ የበላችው ብራዚል እንደምናስታውሰው ከሞሮኮ ጋር አቻ ነበር የወጣችው። ሌላ ከዚህ ጋር አያይዘን የምናነሳው የአውሮፓ ሀገራት በዚህ ውድድር እያስመዘገቡ ያለው ውጤት የተጠበቀውን አለመሆኑ ነው። 3 የላቲን አሜሪካ ሀገራት የመጀመሪያ ጨዋታቸውን አድርገው ማሸነፍ አልቻሉም። ብራዚል፣ ፓራጓይ እና ኡራጋይ ማሸነፍ አልቻሉም የመጀመሪያ ጨዋታቸውን። ኡራጋይ ከሳውዲ አረቢያ ጋር አቻ ነበር የወጣችው። ፓራጓይ በውድድሩ አዘጋጅ አሜሪካ 4-1 መሸነፏ ይታወሳል።
0: ዛሬ ምሽት ሴትኞቹ ጨዋታዎች ናቸው የሚጠበቁት።
1: እንግዲህ ፍሬ፣ ዛሬ 2 የአፍሪካ ተወካዮች የመጀመሪያ የዓለም ዋንጫ ውድድራቸውን ያደርጋሉ። የአፍሪካ ሻምፒዮና ሴኔጋል ለውድድሩ ትልቅ ግምት የተሰጣትን ፈረንሳይን ትገጥማለች ከምሽቱ 4 ሰዓት ጀምሮ። ሁለቱ ሀገራት ኮምፒቲቲቭ በሚባል የዓለም ዋንጫ ውድድርን ጨምሮ 3 ጊዜ ተገናኝተዋል። ከ3ቱ ግን ትንሽ በሚገርም ሁኔታ ሴኔጋል ነች የበላይነት ያላት። ዛሬ ምሽት ጥሩ ፉክክር ያሳያሉ ተብሎ ይገመታል። ሌላ ውድድር አልጄሪያና የዓለም ሻምፒዮናዋና በእግር ኳስ አንደኛ ደረጃ ላይ ያለችው አርጀንቲና የሚያደርጉት ውድድር ነው። አርጀንቲናና አልጄሪያ ከዚህ በፊት ኮምፒቲቲቭ በሚባል ውድድር ተገናኝተው የሚያውቁት አንድ ጊዜ ነው። አርጀንቲና 4-3 አሸንፋ ታውቃለች።
0: አመሰግናለሁ ገላና። አድማጮቻችን፣ ስትከታተሉ የነበረው ቢቢሲ አማርኛ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን ጎብኙ። ቢቢሲ ኒውስ አማሪክ የዩቲዩብ ገጻችንንና የዋትስአፕ ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። የዛሬውን በዚህ ሆነው የምናበቃው፣ ነገ በሌሎች ዘገባዎች እንገናኛለን። እስከዚያ በያላችሁበት መልካም ምሽት፣ መልካም ጊዜ ይሁንላችሁ።